unda benin tukana neadne ibarnamje okna embali dia okna ne ዳዊዩዳዩን ለውታኔና ባኩዳና ባጊጋና ሄንን ኸይሮክና ነህሪው ራይሽል ቻለዲ መዳቴና ኸይሮክናው ዳይ ታይቴክናው ነህሪው ሄንንወ ባራክወ ከሳንሻለ ምዳ ታያቲ መራሃሺ ዳይ ታያቲ ዲመሂዳብሻለዳናይ ሄንዶር ከኤምበሊብነየዶክና አምሲ ሄንን ኦማሎናቲ ሀዲዳነየት ወናቲ በነዲድነይ ኦኖክሹቡ ኦሽኩንዋ እንስርካይ ናይብ ኡምበሪዮ ሀዲዳነት